0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ግንቦት 24 ቀን 2018 ዓ.ም ጤና ይስጥልኝ አድማጮች እንደምን አመሻችሁ። ሰባተኛው ጠቅላላ ምርጫ በኢትዮጵያ ምርጫ 2018
2: የዛሬው ልዩ ምርሃ ግብር ለማስተናገድ እኔ ዮሐንስ ገብረ እግዚአብሔር
1: እንዲሁም ሸዋዬ ለገሰ በስቱዲዮ እንገኛለን።
2: በልዩ ዝግጅቱ ምክንያት የለተሰኞ ሳምንታዊ መሰናዶዎች አይኖርንም።
1: ሰባተኛው ጠቅላላ ምርጫ በተለያዩ የኢትዮጵያ አካባቢዎች እንዴት ነበር?
2: ከአዲስ አበባ፣ ከደሴ፣ ከአዳማ፣ ከበሻሻ፣ ከሐዋሳ፣ ከድሬዳዋ እንዲሁም ከአሶሳ ዘገባዎች ይኖርናል።
1: በማህበራዊ መገናኛ ብዙሃን ዜጎች ስለ ምርጫው ምን አሉ? እሱንም እንቃኛለን።
2: ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርስ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው።
1: በኢንተርኔትም DW አምሃሪክ በተባለው መተግበሪያ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW ያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ።
2: ከሁሉም የሚቀድመው ግን የዓለም ዜና ነው። ሂሩት መለሰ ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
3: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። ሰባተኛው የኢትዮጵያ ጠቅላላ ምርጫ ከዛሬ ማለዳ አንስቶ በተለያዩ የሀገሪቱ ክፍሎች ሲካሄድ ውሏል። መራጮች ዛሬ ለፌደራል የህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ለሚወዳደሩ እጩዎች ድምጽ ሲሰጡ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በመትገኘው በበሻሻ ከተማ፣ የኢትዮጵያ ርዕሰ ብሔር ታዬ አጽቀሥላሴ ደግሞ በአዲስ አበባ ዛሬ ጧት ድምጽ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች አለመከፈታቸውን ዛሬ አስታወቀ። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎች የድምጽ አሰጣጥ ከተጀመረ በኋላ በጸጥታ ችግር መቋረጡን ተናግረዋል። ኢራን ከዩናይትድ ስቴትስ ጋር የምታካሄደውን ቀጥተኛ ያልሆነ ድርድር እንደምታቆም አስታወቀች። የኢራን ዜና አገልግሎት ታስኒም እንደዘገበው ኢራን ድርድሩን አቆማለሁ ያለችው እስራኤል በኢራን ይደገፋል የምትለውን ሄዝቦላን ለማጥቃት ወታደሮቿ ወደ ሊባኖስ ዘልቀው እንዲገቡ ካዘዘች በኋላ ነው። ዜናው በዝርዝር። ሰባተኛው የኢትዮጵያ ጠቅላላ ምርጫ ከዛሬ ማለዳ አንስቶ በተለያዩ የሀገሪቱ ክፍሎች ሲካሄድ ውሏል። መራጮች ዛሬ ለፌዴራል የህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ለሚወዳደሩ እጩዎች ድምጽ ሲሰጡ ውሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በመትገኘው በበሻሻ ዛሬ ጧት ድምጽ ሰጥተዋል። ጠቅላይ ሚኒስትሩ ከአዲስ አበባ በ390 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ጅማ ዞን ውስጥ በሚገኘው ጎማ 2 የምርጫ ክልል ከሁለት የተቃዋሚ ፖለቲካ ፓርቲ እጩዎች ጋር ነው የሚወዳደሩት። አብይ ዛሬ ድምጽ ከሰጡ በኋላ ለጋዜጠኞች መግለጫ ሲሰጡ ፓርቲያቸው ቢያሸንፍ በሀገሪቱ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት ምን ያህል ቁርጠኛ እንደሆነ ለምርጫ ዘገባ በሻሻ የሚገኘው የዶች ቬለ ባልደረባ ታምራት ዲንሳ ጠይቋቸው ነበር። አብይ ለዚህ ጥያቄ በሰጡት መልስ ፓርቲያቸው ከዚህ ቀደም ለሰላም አድርጓል ያሏቸውን ጥረቶች ጠቅሰው አሁንም በሰላማዊ መንገድ የሚመጡ ካሉ በራችን ክፍት መሆን አለበት ሲሉ አስታውቀዋል።
4: ኢትዮጵያ ውስጥ የፓርቲያችን የሰላም ፍላጎት በብዙ መልኩ ተገልጧል። ጠላት የተባሉ የተዋጉ የተባሉ ሰዎች ይቅርታ አድርገን በመቀላቀል፣ የታሰሩ በመፍታት፣ የተሰደዱ በመመለስ፣ የኢትዮጵያን አንድነት በመደመር በጋራ እንስራ በማለት በብዙ መንገድ በልበ ስፋት ለማሳየት ተሞክሯል። በሌላው ወገን ግን ይቅርታውን እንደ ፍራቻ፣ መተውን እንዳለማወቅ፣ ንሰብሰብን እንዳለመቻል ወስደው የታለሉ ወንድምናቶቻችን በየጊዜው በግራ በቀኝ ስልጣን ለማግኘት ያለው አማራጭ ኃይል ብቻ ነው ብሎ ያመኑ ወገኖች አሉ። ከነሱ ውስጥ የማይናቅ ቁጥር በየጊዜው በሰላማዊ መንገድ እየመጣ ነው ያለው። አሁንም በሰላማዊ መንገድ የሚመጡ ወገኖቻችን ካሉ በራችን ክፍት መሆን አለበት።
3: በበሻሻው ቃለ ምልልስ ላይ እስካሁኑን ስራችንን ማጥላላትም ሆነ ማጋነን አይገባም ያሉት አብይ መጪ 5 አመት ብዙ ታሪክ የሚታይበት ይመስለኛል ሲሉም ተናግረዋል። የኢትዮጵያ ርዕሰ ብሔር ታያዝ ቀስላሴ ብዙ የፖለቲካ ፓርቲዎችና ግለሰቦች በዛሬው ምርጫ መወዳደራቸውን የኢትዮጵያ የዲሞክራሲ ስርዓት በቀና መንገድ እየተጓዘ መሆኑን የሚያሳይ ሲሉ አወደሱ። ርዕሰ ብሔር ታያዝ ቀስላሴ ይህን ያሉት በአዲስ አበባ አራዳ ክፍለ ከተማ ወረዳ 8 ሸማቾች ምርጫ ጣቢያ ተገኝተው ዛሬ ረፋድ ላይ ድምጽ በሰጡበት ወቅት ነው።
5: በርካታ የፖለቲካ ፓርቲዎችና ግለሰቦች ተወዳድረዋል። ይህም ያሳየው የኢትዮጵያ የዲሞክራሲ ስርዓት በቀና በበጎ መንገድ እየተጓዘና በርግጥም በውድድር ማለትም ድምጽ በመስጠት የመታመንን ሂደት የሚያሳየ
3: 54 ሚሊዮን ህዝብ ድምጽ ለመስጠት መመዝገቡን ታሪካዊ ያሉት ርዕሰ ብሔሩ ምዝገባው በራሱ የኢትዮጵያ ህዝብ መሪዎቹን በድምጽ ካርድ ለመምረጥ ያለውን ጉጉትና ፍላጎት የሚያሳይ ነው ሲሉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች አለመከፈታቸውን ተናገሩ። በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎች የድምጽ አሰጣጥ ከተጀመረ በኋላ በጸጥታ ችግር መቋረጡን ሰብሳቢዋ ገልጸዋል። ሜላተወርቅ የምርጫውን ሂደት አስመልክቶ በአዲስ አበባ በሰጡት ጋዜጣዊ መግለጫ 50188 የምርጫ ጣቢያዎች ከማለዳው 12 ሰዓት መከፈታቸውን፣ ሌሎች 695 የሚሆኑ ምርጫ ጣቢያዎች ግን ዘግይተው መከፈታቸውን የቦርዱ ሰብሳቢ ገልጸዋል። ይሁንና ከተከፈቱ የምርጫ ጣቢያዎች መካከል በጸጥታ ስጋት የተዘጉ መኖራቸውንም አረጋግጠዋል።
6: ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ፣ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
3: ለ7ኛው ጠቅላላ ምርጫ እየተካሄደ ባለው የድምጽ አሰጣጥ በ39723 የምርጫ ጣቢያዎች ታዛቢዎች ተገኝተዋል። የፖለቲካ ፓርቲዎችና የግል ተወዳዳሪ ወኪሎች በ41978 ምርጫ ጣቢያዎች እንደተገኙ ሜላተወርቅ ተናግረዋል። ከፍተኛ ቁጥር ያላቸው መራጮች በመላ ሀገሪቱ ወጥተው ድምጻቸውን እየሰጡ መሆኑን ምርጫ ቦርድ በሚያደርገው ክትትል መገንዘቡንም ገልጸዋል። በምርጫው ሂደት አዲስ አበባን ጨምሮ ዲጂታል ምዝገባ በተደረገባቸው ምርጫ ጣቢያዎች ረጃጅም ሰልፎች መታየታቸውን ሜላተወርቅ አስረድተዋል። ከ50 ሚሊዮን በላይ ህዝብ ለመምረጥ በተመዘገበበት በ7ኛው ጠቅላላ ምርጫ በአንዳንድ አካባቢዎች ለመምረጥ የወጣው ህዝብ ከተጠበቁት በላይ እንደነበረ ታዛቢዎች ለዶቼ ቬለ ተናግረዋል። በየምርጫ ጣቢያዎቹ ረጃጅም ሰልፎች እንደነበሩ፣ በአንዳንድ የምርጫ ጣቢያዎች መራጮች ድምጽ ለመስጠት ብዙ ሰዓታት ጠብቀናል ሲሉም ተሰምተዋል። ይህንንም የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ዛሬ በሰጡት ጋዜጣዊ መግለጫ አዲስ አበባን ጨምሮ ዲጂታል ምዝገባ በተደረገባቸው ምርጫ ጣቢያዎች ችግሩ መከሰቱን አረጋግጠዋል። እኚህ የአሶሳ ከተማ መራጭ ዝናብም ሆነ ብርድ ሳይበግረን ድምጽ ለመስጠት በጠዋት መጣን ካሉት መራጮች አንዱ ናቸው። ከምርጫው የሚጠብቁትን ለዶቼ ቬለ ተናግረዋል።
7: ስሜ ታምራት ዳግም መስፍን እባላለሁ። ይበጀናል፣ ነገ ከነገ ወደ አገሪቷን ልመራ ይችላል፣ ህዝቡን ሊያስተዳድር ይችላል ብለን የምናምነው ለመምረጥ ዝግጁ ሆነን ነው የመጣነው። ህዝብ የሚመርጠው መንግስት ይሆነኛል ብሎ የሚመርጠው መንግስት በፍትሃዊ በእኩልነት እንዲያስተዳድር፣ በተለይ በወጣቱ ዙሪያ ላይ ደግሞ ያለው መንግስት በደንብ አደራጅቶ ብዙ አገር ወጣቶች ስራ ፈቶች አሉ፣ እነሱን ወደ ስራ መመለስ ማደራጀት ይጠበቅበታል ብለን በተስፋ እንጠባበቃለን።
3: ይህ በእንዲህ እንዳለ የአፍሪቃ ህብረት የምርጫ ታዛቢዎች ኃላፊ የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የኢትዮጵያው ምርጫ በጥሩ ሁኔታ እየተካሄደ ነው ሲሉ መናገራቸውን የፈረንሳይ ዜና አገልግሎት ኤፍፒ ከቀትር በፊት ዘግቧል። የኢትዮጵያን ምርጫ ከሚታዘቡት አንዱ የሆነውን የአፍሪቃ ህብረት የምርጫ ታዛቢዎችን የሚመሩት ኬንያታ የታላቂቱ የአፍሪቃ ክፍለ ዓለም ዋና ከተማ ባሏት በኢትዮጵያ የምርጫው ሂደት ስርዓት ጠብቆ ይካሄዳል ብለን ተስፋ እናደርጋለን እናምናለንም ብለዋል። በምርጫው የ42 የፖለቲካ ፓርቲዎች አባላት እና የግል ተወዳዳሪዎችን ጨምሮ 10438 እጩዎች ቀርበዋል። ይሁንና የትግራይ ክልልን ጨምሮ በ46 የምርጫ ክልሎች ዛሬ ድምጽ እንደማይሰጥ ምርጫ ቦርድ አስቀድሞ አስታውቆ ነበር። ይህ ዶች ቬለ DW ነው። ኢራን ከዩናይትድ ስቴትስ ጋር የምትካሄደውን ቀጥተኛ ያልሆነ ድርድር እንደምታቆም አስታወቀች። የኢራን ዜና አገልግሎት ታስኒም እንደዘገበው ኢራን ድርድሩን አቆማለሁ ያለችው እስራኤል በኢራን ይደገፋል የምትለውን ሂዝቦላን ለማጥቃት ወታደሮቿ ወደ ሊባኖስ ዘልቀው እንዲገቡ ካዘዘች በኋላ ነው። ይህም ዜና አገልግሎቱ እንዳለው 3 ወራት የዘለቀውን ጦርነት ለማስቆም የሚካሄደውን ዲፕሎማሲያዊ ጥረት እያወሳሰበው ነው። በዜና አገልግሎቱ ዘገባ መሰረት የኢራን ተደራዳሪ ቡድን ከዋሽንግተን ተደራዳሪዎች ጋር መልእክቶችን መለዋወጡን እያቆመ ነው። በተለይ ዩናይትድ ስቴትስ ባለፈው ሳምንት መጨረሻ የኢራን ወታደራዊ ኢላማዎችን ከደበደበች በኋላ ኢራን በአጸፋው የዩናይትድ ስቴትስ የአየር ጦር ሰፈሮችን የማጥቃት እርምጃ መውሰዷ ቀውሱን በአፋጣኝ ለማቆም የነበረውን ተስፋ ወደ ባሰ እንቅፋት ውስጥ ከቷል። ይህም ቀድሞም ላልጸናው የተኩስ አቁም ተጨማሪ ጫና መሆኑ ተዘግቧል። የታስኒም ዘገባ ከወጣ በኋላ የነዳጅ ዘይት ዋጋ በበርሜል ከ$5 በላይ ጨምሯል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቴህራን ስምምነት ላይ መድረስ ትፈልጋለች ሲሉ ቀደም ሲል በማህበራዊ መገናኛ ዘዴያቸው ጽፈው ነበር። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ግን በአንድ ግንባር የሚጣስ የተኩስ አቁም በሁሉም ግንባሮች የተኩስ አቁሙን መጣስ ነው ሲሉ ተናግረዋል። አራክቺ በኤክስ ገጻቸው ጥሰቶቹ ለሚያስከትሏቸው መዘዞች ተጠያቂዎቹ ዩናይትድ ስቴትስና እስራኤል ናቸው ሲሉ ጽፈዋል። ወደ ጀርመን የሚካሄድ ፍልሰት መቀነሱን የጀርመን መንግስት አስታወቀ። የጀርመን ፌደራል ስታቲስቲክስ ቢሮ ዛሬ እንዳስታወቀው ባለፈው ጎርጎሮሳዊ 2025 ዓመተ ምህረት ጀርመን የገቡት ፍልሰተኞች ቁጥር ከባለፈው ጎርጎሮሳዊ 2024 ዓመተ ምህረት ቀንሷል። መስሪያ ቤቱ እንዳለው ካለፈው ዓመት ጥር ወር አንስቶ እስከዚህ ዓመት ታህሳስ ወር ድረስ ጀርመን የገቡት ፍልሰተኞች ቁጥር ወደ 1.48 ሚሊዮን ይጠጋል። ይህም ከቀደመው ዓመት ጋር ሲነጻጸር በ13% ዝቅ ብሏል። ጀርመንን ለቀው የሚወጡት ቁጥር ግን ከባለፈው ዓመት በ2% ቀንሷል። መስሪያ ቤቱ እንደሚለው ወደ ጀርመን የፈለሰው የውጭ ዜጋ ቁጥር ባለፈው ዓመት በ235,000 ዝቅ ብሏል። በአጠቃላይ ከሶሪያ የሚመጡ ስደተኞች ቁጥር በ67%፣ ከአፍጋኒስታን ደግሞ በ41% ቀንሷል። ከዩክሬን ወደ ጀርመን የሚፈልሱትም ቁጥር በ21% አንሷል። ይህ ዶች ቨለ DW ነው። ከዶች ቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። 7ኛው የኢትዮጵያ ጠቅላላ ምርጫ ከዛሬ ማለዳ አንስቶ በተለያዩ የሀገሪቱ ክፍሎች ሲካሄድ ውሏል። መራጮች ዛሬ ለፌዴራል የህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ለሚወዳደሩ እጩዎች ድምጽ ሲሰጡ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በመትገኘው በበሻሻ ከተማ፣ የኢትዮጵያ ርዕሰ ብሔር ታዬ አጽቀሥላሴ ደግሞ በአዲስ አበባ ዛሬ ጠዋት ድምጽ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች አለመከፈታቸውን ዛሬ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎች የድምጽ አሰጣጥ ከተጀመረ በኋላ በጸጥታ ችግር መቋረጡን ተናግረዋል። ኢራን ከዩናይትድ ስቴትስ ጋር የምትካሄደውን ቀጥተኛ ያልሆነ ድርድር እንደምታቆም አስታወቀች። የኢራን ዜና አገልግሎት ታስኒም እንደዘገበው ኢራን ድርድሩን አቆማለሁ ያለችው እስራኤል በኢራን ይደገፋል የምትለውን ሂዝቦላን ለማጥቃት ወታደሮቿ ወደ ሊባኖስ ዘልቀው እንዲገቡ ካዘዘች በኋላ ነው። ዜናው በዚሁ አበቃ።
1: ለዓለም ዜናው ጥንቅር ሂሩት እናመሰግናለን።
2: ሸዋቅድ እንግዲህ ቅድም እንዳስታወቅ ነው ለዛሬ የቋሚ አምዶች አይኖረንም። ልዩ ዝግጅት፣ የምርጫ ልዩ ዝግጅት ነው የሚኖረን። እንግዲህ ወደ ዝግጅቱ እናልፋለን።
0: ልዩ ዝግጅት
1: ቀደም ሲል እንደተገለጸው ዛሬ ልዩ ዝግጅት ነው ያለን። ከተለያዩ አካባቢዎች የደረሱን ዘገባዎች አሉ። ቀዳሚው ወደ በሻሻ ነው የሚወስደን። ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው ካሸነፈ የሀገሪቱን የጸጥታ ችግር በዘላቂነት ለመቅረፍ ቁርጠኛ መሆኑን ተናገሩ። በትውልድ መንደራቸው በሻሻ ድምጽ ለመስጠት በተገኙበት ወቅት ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት አብይ ለሀገሪቱ ሰላም የሁሉም ሚና ወሳኝ መሆኑን ተናግረዋል። በሻሻ የተገኘው ባልደረባችን ታምራት ዲንሳ ነው፣ ተከታዩን ዘገባ ልኮልናል።
8: ለ7ኛው የኢትዮጵያ ጠቅላላ ምርጫ ዛሬ ድምጽ ሲሰጥባቸው ከዋሉ የምርጫ ጣቢያዎች መካከል በጅማ ዞን ጎማ 2 የምርጫ ክልል የምትገኘው የበሻሻዋ ሃሮ የምርጫ ጣቢያ አንዷ ናት። የመንደሯ ተወላጅና የወቅቱ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በማለዳው ድምጻቸውን ከሰጡ ሰዎች መካከል ተገኝተዋል። ጠቅላይ ሚኒስትሩ ድምጻቸውን ከሰጡ በኋላ ከጋዜጠኞች ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። ጠቅላይ ሚኒስትሩ የዘንድሮን ምርጫ በተመለከተ በሰጡት አስተያየት የኢትዮጵያ ታሪካዊ ጠላቶች ያሏቸው አካላት ምርጫውን ለማደናቀፍ ጥረት ማድረጋቸውን ተናግረዋል።
4: የዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች፣ ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል።
8: ካለፈው ሀገራዊ ምርጫ ወዲህ የጠቅላይ ሚኒስትሩ የትውልድ መንደር በሻሻ እንደ ገጠር ቀበሌነቷ ከፍተኛ ለውጥ ማሳየቷን መረዳት ችለናል። ዶች ቨለ ለጠቅላይ ሚኒስትሩ ካነሳላቸው ጥያቄዎች መካከል ሌሎች አመራሮች ለመረጣቸው ህዝብ ምን ያህል ሰርተዋል ብሎ ላነሳላቸው ጥያቄ ምላሽ ሰጥተዋል።
4: ባለፉት 5 ዓመታት ኢትዮጵያ ውስጥ እንደሚቻል ያሳየንበት እንጂ ለውጥ ያመጣንበት ጊዜ አልነበረም። ይቻላል ከመቆሸሽ መላቀቅ፣ ምርታማነትን ማሳደግ፣ ስርዓትን፣ ታዛዥነትን፣ አገልጋይነትን መፍጠር ይቻላል የሚለውን ሙከራ እዚህም እዚያም አሳይተናል። ከሌሎች ሀገሮች ምዘና አንጻር ብዙ ሊያመጻድቅ የሚሹ ስራዎች ተሰርተዋል። ከኛ መሻትና እቅድ አንጻር ግን ገና ነን። ገና ብዙ ስራ አልተሰራም። እዚህም አልተሰራም፣ ሌላም ቦታ አልተሰራም።
8: ፓርቲው ቢያሸንፍ በሀገሪቱ ውስጥ የሚታዩ የጸጥታ ችግሮችን በዘላቂነት መፍትሄ ለማበጀት ምን ያህል ቁርጠኛ ነው?
4: የኢትዮጵያ የጸጥታ ችግር እንዲፈታ ፓርቲ ቢመረጥም ባይመረጥም የሚሰራበት ጉዳይ ይሆናል። የጸጥታን ጉዳይ በሚመለከት ግን ማስተዋል የሚገባን ነገር እኔ እናንተ በጋራ ስንኖር የሁለታችን እኩል ውሳኔ ይፈልጋል ጸጥታ። እኔ ሰላም ስለፈለግኩ እኔ የተረጋጋ ሁኔታ ስለፈለግኩ ብቻ ሰላም ሊፈጠር አይችልም። በአንተ በኩልም ኢኳሊ ያ ውሳኔ ያስፈልጋል። ኢትዮጵያ ውስጥ የፓርቲያችን የሰላም ፍላጎት በብዙ መልኩ ተገልጧል።
8: ጠቅላይ ሚኒስትር አብይ አህመድ በተወዳደሩበት የጎማ 2 የምርጫ ክልል የተቃዋሚዎቹ ኢዜማና ነጻነት እኩልነት ፓርቲ ተወካዮች ተወዳድረዋል። ድምጽ ለመስጠት ከተሰለፉት መካከል የነበሩት የበሻሻ ከተማ ነዋሪው አቶ አምረላ አብዱል ቃድር እንዳሉት የሚበጃቸውን ለመምረጥ ማልደው መምጣታቸው ነግረውናል።
9: ጠዋት ከ11 ሰዓት እና የወጣሁት እና ድምጻችንን ለምፈልገው መንግስት ለመስጠት እዚህ ቆመናል።
8: በጅማ ከተማ አባጅፋር አደባባይ የምርጫ ጣቢያ ህፃን ልጃቸውን ታቅፎ ድምጽ ሰጥተው ሲወጡ ያገኘናቸው ወይዘሮ ነስራ አበበ እንዳሉት አንድ ድምጻቸውን ዋጋ ላለማሳጣት ልጃቸውን ታቅፎ መምጣታቸውን ነግረውናል።
10: በምርጫው በጣም ደስ ብሎኛል። ህፃኑ 5 ወሩ ነው። አሁን ምርጫውን በመምረጤ በጣም ደስ ብሎኛል። ካርዱ ወስጄ ከሚቀርብዬ ልጄን ተሸክሜ በመምጣቴ በጣም ደስተኛ ነኝ። አንድ ሰው ድምጽ ዋጋ አለው ብዬ ለመምረጥ መጥቼ ደስ ብሎኛል በጣም።
8: በጅማ ዞን በ17 የምርጫ ክልሎች 1726 የምርጫ ጣቢያዎች 2.5 ሚሊዮን ሰዎች ድምጽ ለመስጠት መመዝገባቸውን ከምርጫ ክልል አስተባባሪዎች ተረድተናል። በተመሳሳይ በጅማ ከተማ 160 ሺህ ሰዎች ለመራጭነት በተመዘገቡበት የምርጫ ክልል ገዢው ፓርቲን ጨምሮ 8 የፖለቲካ ፓርቲዎች ተወዳድረዋል።
1: እናመሰግናለን ታምራትን። ተከታዩ ዘገባ የሚወስደን ወደ አዲስ አበባ ነው። ዮሐንስ አንታሻግራን።
2: እንግዲህ በአማራና በኦሮሚያ የተወሰኑ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምጽ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሰለሞን ሙጬ ይህንንና የአዲስ አበባ የምርጫ ውሎን እንዲህ ያስቃኘናል።
11: ወጣታና ካዛንቺስ ሐዋሬ ጤና ጣቢያ ውስጥ በተከፈተው የምርጫ ጣቢያ ድምጽ ሰጥታ ስትወጣ ነበር ያገኘኋት። በምርጫ ስትሳተፍ ይህ የመጀመሪያዋ ነው።
12: መርጬ ስለማለ ገነ ዛሬ መጀመሪያው ነው። ግን ለኔ ቀኑ እስከሚመጣ በእውነት ምን ማን ነው የምመርጠው? እንዴት ነው የምሆነው? ምኑን ነው የሚሞላው እያልኩ እየጠየኩ ነበር ሰዎችን ማለት ነው።
11: ድምጽ የምትሰጠው የፖለቲካ ድርጅትም ሆነ ተመራጭ መንግስት የሚሆን አካል ቢያደርግ የምትሻውንም ጠቁማለች።
12: የሀገራችን ሰላም እንዲመለስ እንዲጠብቅ እንደዛ በማሰብ።
11: አቶ አሰፋ ኢትዮጵያ ውስጥ እስካሁን በተደረጉ አብዛኞቹ ምርጫዎች ላይ መሳተፋቸውን ነግረውናል። አባዶ በምርጫ ክልል 28 አርሴማ የምርጫ ጣቢያ ንጋት ላይ ተሰልፈው ስናገኛቸው እዚያ የቆሙበትን ምክንያት ገልጸውልናል።
13: በጠዋት የመጣሁትና እዚህ የተገኘሁት የምፈልገው መርጬ እንድመለስ ነው። ሀገሪቷን የሚያራምድ ይሆናል የሚለውን ለመምረጥ ይኸው በዝግጅት ላይ ነን። ህብረተሰቡም ይኸው ተሰልፎ ይገኛል።
11: የአዋሬ አካባቢዋ ወይዘሮ አጸደ ደግሞ የኢትዮጵያ ሰላምን የሚያስከብር ብለው ለሚጠብቁት አካል ድምጽ ለመስጠት መርጠዋል።
14: የመጣሁት 11 ሰዓት ተኩል ነው። ተሰልፌ ነው ጊዜ አግኝቼ የመረጥኩት። ልመርጠው የመጣሁት የተጀመረ የሀገር ልማት የሚያስቀጥል፣ የኢትዮጵያን ሰላም የሚያስከብር፣ የህዝብ አንድነትን ወደ ፍቅር የሚያመጣ ለመምረጥ ነው የመጣሁት።
11: የምርጫ ክልል 28 የምርጫ ጣቢያ አርሴማ ኃላፊ የሆኑት አቶ አንተነህ 12 ሰዓት ላይ ምርጫውን መጀመራቸውንና ቅድሚያ የሚሰጠውን እያስቀደሙ ስራቸውን በምርጫ ቦርድ ህግ መሰረት ማከናወናቸውን ለዶቼ ቬለ ገልጸዋል።
15: ጃዘሉ መጫት ከመጡ ቅድሚያ እንሰጣለን። ከሰልፍ እየወሰዱ የምርጫ አስፈጻሚዎች ቅድሚያ ይሰጧቸዋል፣ ቅድሚያ ይስተናገዳሉ። ከዛ በመቀጠል ምናልባት የምርጫ ሂደቱ ግርታ እንዳይፈጠር በር ላይ ያሉ የምርጫ አስፈጻሚዎቻችን መረጃ ይሰጧቸዋል። ስዕላዊ በተደገፈ መንገድ ምርጫ ቦርድ ያዘጋጀው ማስታወቂያ ሰሌዳ ስላለ እነዛ ማስታወቂያዎችን በመመልከት የምርጫ ሂደቱን እናሳያቸዋለን።
11: በድምፅ አሰጣጡ ዕለት በየዋና ዋና መንገዶች እንዲሁም ድንኳን ከተጣለባቸው የምርጫ ጣቢያዎች ራቅ ብለው የቆሙና የሚከታተሉ የፖሊስ አባላትን በስፋት ተመልክቻለሁ። በአራዳ ክፍለ ከተማ ወረዳ 8 ሸማቾች ምርጫ ጣቢያ ረፋድ 3 ሰዓት ተኩል ላይ ድምፅ የሰጡት ርዕሰ ብሔር ታዬ አጽቀሥላሴ የመራጮችም የተወዳዳሪ ፓርቲዎችም ቁጥር መጨመር የሚያሳየው የኢትዮጵያ የዲሞክራሲ ስርዓት በቀና መንገድ ላይ መሆኑን ነው ብለዋል።
5: በርካታ የፖለቲካ ፓርቲዎችና ግለሰቦች ተወዳድረዋል። ያሳየው የኢትዮጵያ የዴሞክራሲ ስርዓት በቀና በበጎ መንገድ እየተጓዘና በእርግጥም በውድድር ማለትም ድምፅ በመስጠት የመታመንን ሂደት የሚያሳየው።
11: ፕሬዚዳንቱ አክለውም
5: የመረጥኩት ለሀገሬ ነው፣ የመረጥኩት ለማህበረሰቤ ነው፣ የመረጥኩት ለራሴም እንደ ግለሰብ ነው የመረጥኩት። በመምረጤ ምልአትነት ይሰማኛል፣ ትልቅነት ይሰማኛል። ምናልባት አንዳንዱ ባለመምረጥ የሚያጎል ነገር ላይኖር ይችላል ብሎ ሊያስብ ይችል ይሆናል። ነገር ግን እሱ አይደለም። መንግስትም የምትመረጠው በድምፅ ነው የሚለውን ምልክት የሚታይበት ወቅት ነው። ዛሬ የፖለቲካ ፓርቲዎችም ሁሉም ከህዝብ እግር ስር ላይ ናቸው። ይህ ነው እንግዲህ መለመድ ያለበት የፖለቲካ ስርዓትም ግንባታም ብዙ ነው።
11: የኢትዮጵያ ብሔራዊ ምርጫ ቦርድ ጋዜጠኞች በተለያዩ አካባቢዎች ዘገባ በሚሰሩበት ወቅት ከስራቸው ማስቆም በውሱን አካባቢ ተስተውሏል፣ ይህም የተሳሳተ ድርጊት ነው ብሏል። ቦርዱ ዛሬ ማለዳ ዘግይተው የጀመሩ የምርጫ ጣቢያዎች መኖራቸውንና 143 የምርጫ ጣቢያዎች ደግሞ በጸጥታ ችግር ምክንያት አለመከፈታቸውን አስታውቋል። በአማራና በኦሮሚያ ክልሎች ደግሞ የድምፅ መስጠት ከተጀመረ በኋላ የተቋረጠባቸው ውሱን ቦታዎች እንዳሉ የቦርዱ ሰብሳቢ ረፋድ ላይ በሰጡት መግለጫ ገልጸዋል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
2: ባልደረባችን ነጋሽ መሐመድ አዲስ አበባ ነው ያለው። ቀደም ሲል ስቱዲዮ ከመግባታችን በፊት ቃለ መጠይቅ አድርገሽለት ነበር። ምን አለ?
1: እንግዲህ በሰፊው ነው ያወራ ነው ከተነጋገር ነው ባጭሩ ይዣለሁ። ምርጫ 2018 ሰባተኛው ጠቅላላ ምርጫ ዛሬ ግንቦት 24 2018 ዓ.ም ሲከናወን ውሏል። ብሔራዊ ምርጫ ቦርድ ይፋ ባደረገው መረጃ መሰረት ድምጹን ለመስጠት ከ54 ሚሊዮን በላይ ህዝብ ተመዝግቧል። ዘገባዎች እንደሚያመለክቱት በዛሬው ዕለት በዋና ከተማ አዲስ አበባ ላይ ህዝቡ ድምጹን ለመስጠት ከማለዳ ጀምሮ በየድምጽ መስጫ ጣቢያዎች ተሰልፎ ታይቷል። አዲስ አበባ የሚገኘው ባልደረባችን ነጋሽ መሐመድን ስቱዲዮ ከመግባቴ በፊት እንዳልከው አነጋግሬዋለሁ። ነጋሽ እንዴት ዋልሃል? ዛሬ አዲስ አበባ ላይ የምርጫ ሁኔታውን ስትመለከት ነው ያልከው። ሁኔታዎች ምን ይመስላሉ?
16: አዎ፣ የተለያዩ ድምጽ መስጫ ጣቢያዎችንና አንድ ሁለት የሚሆኑ ደግሞ ወረዳ የሚባሉ ወይም ደግሞ የምርጫ ክልል የሚባሉትን አይቻለሁኝ። የመጀመሪያው ነገር በአብዛኞቹ የድምጽ መስጫ ጣቢያዎች በርካታ ህዝብ ተሰልፎ ድምጽ ለመስጠት ሲጠባበቅ ነበር። አንዳንድ አካባቢ ያነጋገርኳቸው ሰዎች ለሊቱ ከቤታቸው እንደወጡ በየድምጽ መስጫ ጣቢያው ወደ 11 ሰዓት አካባቢ እንደደረሱ፣ ነገር ግን እኔ እዛ በደረስኩበት 2 ሰዓት አካባቢ ገና ወረፋ እየጠበቁ እንደሆነ ታዝቤያለሁ። አነስተኛ የሚባሉ ለምሳሌ መታወቂያ ያልያዙ ሰዎች መራጮች የመጀመሪያ ወይ ሁለተኛ ስማቸው ያባት ወይ የነሱ ስምና የመታወቂያቸውና እዛ የተመዘገቡበት መዘበራረቅ፣ አንድ ሁለት ቦታዎች ደግሞ እግራቸው ላይ ትን ጉዳት የደረሰባቸው ሰዎች ቅድሚያ እንዲሰጣቸው ሲጠይቁ እንዲጠብቁ መነገሩ፣ እንደዚህ አይነት ነገሮች አስተውያለሁ። አብዛኛው አካባቢ ግን መቀመጫዎች አዘጋጅተዋል። ነገር ግን አንድ ምርጫ ጣቢያ ለምሳሌ ያዘጋጁት ወንበር እና ድንኳን ለመቶ ምናምን ሰው ነበረ። ነገር ግን እዛ ተሰልፎ የነበረው ህዝብ ከ800 እስከ 1000 የሚደርስ ነው። ስለዚህ ሰውን ለማስተናገድ በአካባቢው ከነበሩ ምግብ እና ቡና ቤቶች ወንበሮች ሲሰበስቡ ነበረ።
1: ድምጽ ለመስጠት የወጣው በርከት ያለ ህዝብ መሆኑን ያሳያል። የጸጥታ ሁኔታን በተመለከተ የአፍሪካ ህብረት ያሰማራው ቡድን በሰላማዊ ሁኔታ ምርጫ እየተካሄደ እንደሆነ ገልጿል። በሌላ በኩል ደግሞ አሶሲየትድ ፕሬስ አዲስ አበባ ላይ ከፍተኛ የጸጥታ ኃይሎች ስምሪት ስለመኖሩ ተናግሯል። ከጸጥታ ሁኔታ ጋር በተገናኘ የምርጫ ቦርድ የሰጠው መግለጫ አለ። አንተም የሆነ መግለጫ መከታተልህን ነግረኸኛልና እስቲ ሁለቱን አያይዘህ ያለውን ነገር ግለጽልን።
16: አዲስ አበባ ውስጥ ፖሊሶች በየምርጫ ጣቢያዎቹ አካባቢ በብዛት አሉ። የአዲስ አበባ ፖሊስና የፌዴራል ፖሊሶች ብረት ለበስ የሚመስሉ የፖሊስ መኪኖች ቢያንስ አንድ አይቻለሁ። ከዛ ውጪ ፖሊሶቹንም አነጋግሬያለሁ። መቅረጽ ስለማይፈቀድ ነው እንጂ ከአለፈው ቅዳሜ ጀምሮ ምንም ያየነው ትንኮሳም ይሁን ረብሻ ወይም ስርዓት አልበኝነት የለም ነው ያሉት። 1-3 ምርጫ ጣቢያዎች ቦሌ አካባቢ። ከአዲስ አበባ ውጪ ግን ብሔራዊ ምርጫ ቦርድ አረጋግጧል ተብሎ የደረሱ ዘገባዎች 143 የምርጫ ጣቢያዎች አማራና ኦሮሚያ ክልሎች በጸጥታ መደፍረስ ምክንያት ድምጽ የመስጠቱ ሂደት ተቋርጧል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ጋዜጣዊ መግለጫ ዛሬ በኢትዮጵያ አቆጣጠር 9:30 አካባቢ ሰጥቶ ነበረ። 203 አሳሳቢ ሁኔታዎች መከሰታቸውን፣ ከነዚህ ውስጥ 40 የተረጋገጡ መሆናቸውን፣ አሳሳቢ ሁኔታዎች በደፈናው ብለው ስለነበረ ብዙ ነገርም ስለሚያካትት ጸጥታ መደፍረስን የሚያመለክተው ምን እንደሆነ ጠይቀን ማዕከላዊ ጎንደር አምባ ጎርጊስ የሚባል አካባቢ፣ ሰሜን ወሎ ጋዛ ወረዳ መቄት የሚባል አካባቢና እዛው ወረዳ ሌላ ድምጽ መስጫ፣ ደቡብ ጎንደር ፋርጣ ወረዳ ፎገራ ደብረታቦር እናቲቱ ማርያም በሚባሉ አካባቢዎች ባሉ የድምጽ መስጫ ጣቢያዎች ተኩስ ተከፍቶ አንዳንድ አካባቢ ለ3-4 ሰዓት ያክል፣ አንዳንድ አካባቢ ከዛም ላነሰ ጊዜ፣ ሌላ አካባቢ ደግሞ በኋላም ድምጽ መስጠት እንዳለ መቋረጡን ገልጸዋል።
1: መራጮችና የተወዳዳሪዎች ወኪሎችን የማነጋገር እድሉን አግኝተ ይሆን?
16: መራጮችን አነጋግሬያለሁ። ለመጀመሪያ ጊዜ ድምጽ የሚሰጡ

0: ከንቲባ ድምጽ የሚሰጡበት አካባቢ እኛ ስንደርስ እሳቸው ድምጽ ሰጥተው ሄደው ነበርና የእሳቸውን ረዳት ለማነጋገር ሞክሬ ቀጠሮ እንዲይዝልኝ ግን ፍቃደኛ አይደለም። ሌላው የኦሮሞ ነጻነት ግንባር እንደምታስታውሹ ሸዋዬ ከ50 አመት በላይ ሆኖታል ከተመሰረተ። በምርጫ ሲሳተፍ ግን የዘንድሮው የመጀመሪያው ነው። እዚህ አዲስ አበባ ውስጥ የኦሮሞ ነጻነት ግንባር እጩዎች ለፌደራል ምክር ቤት ከሚወዳደሩ አንዱን አነጋግር ያለው ወደ ምርጫው የገቡት ከዚህ ቀደምም እንደዘገብ ነው የብሔራዊ ምርጫ ቦርድን ደንብ ለማክበር ማለት ለሁለት ተከታታይ ጊዜ ምርጫው ውስጥ ካልተሳተፉ ፍቃዳቸው ምናልባት ሊሰረዝ ስለሚችል በዛ ምክንያት እንደሆነ የፖለቲካ ምህዳሩ ሰፊ እንዳይደለ ነገር ግን ጭራሽ ከምንወጣ ይሄንንም እድል ተጠቅመን ለኢትዮጵያና ተለይ ለኦሮሚያ ያስፈልጋል ብለው የሚያስቡትን ፖሊሲ ስራ ላይ ባይውል እንኳን ያ ፖሊሲ እንዳለ ለህዝብና በተለይ ለደጋፊዎቻቸው ለማሳየት እንደሆነ ነግረውኛል።
1: ምርጫው አሁን የተጠናቀቀ አይመስለኝም እየተካሄደ ነው አይደለ?
0: ኦፊሻሊ 12 ሰዓት ነው የተባለው። ነገር ግን እንደ ድምጽ ሰጪው ከዚህ ቀደምም ከልምድ እንደምናቀው ሊራዘም ይችላል።
1: አመሰግናለሁ ነጋሽ መሐመድ ከአዲስ አበባ።
0: እኔም አመሰግናለሁ።
1: እንግዲህ የምርጫው ጉዳይ የብዙዎች መነጋገሪያ ሆኗል። የዶቼ ቬለ የፌስቡክ ገጽ ተከታታዮችን እየተመለከትክ ነው እንግዲህ ዮሐንስ እንደምታዩ ከ500 በላይ ሰዎች ናቸው እየተከታተሉ ያሉት። አሁን ገሚሱ ምን አማራጭ አለና ነው ምርጫ የሚባለው የሚሉ ናቸው። ተዋበች ሐሰን ብልጽግና ከራሱ ጋር ተወዳድሮ አሸንፏል ለሚቀጥለው 5 አመት ይቀጥላል ብለዋል። ገሚሱ አስተያየት ሰጪዎች ደግሞ ምርጫው በአግባቡ ተካሂዷል ተገቢ ነው ሲሉ ይሞግታሉ። ሞቅ ያለ ክርክር እያደረጉ ነው። ቤንሻንጉል ጉሙዝ ክልል ያሶሳ ከተማ መራጮች ምን አሉ? እስቲ ወደዛው ሰደን።
2: እንግዲህ ቅድም እንዳልሽው ሰብሰብ አድርገን ደግሞ በኋላ ባልደረባችን የአድማጮች አስተያየት ምን ይላሉ የሚለው ይዘን እንደምንቀር በዚህ አጋጣሚ ለመግለጽ ወዳለው ወደ አሶሳ ስንሄድ በአሶሳ የሚገኙ መንገሌና ሆና በተባሉ ምርጫ ክልሎች ነዋሪዎች ከማለዳ ጀምሮ ምርጫ ጣቢያዎች በመሄድ ድምፅ ሲሰጡ ውሏል። አሶሳ ላይ ዛሬ ዝናብ ነበረ፣ ከባድ ዝናብ ነበረ ነው የአሶሳ ዘጋቢያችን ነጋሳ ደሳለኝ እንደነገረን። መራጮች ግን በዝናቡ ሳይበገሩ በሰፊው ወጥተው እየመረጡ እንደነበረ ነው የነገረንና ነጋሳ ደሳለኝ ዝርዝሩን ያቀርብልናል።
3: ሙሉ ስሜ ቄስ ወልዴ ትንሳኤ ይባላል። የምኖረው አሶሳ ቤኒሻንጉል ክልል ነው። እንግዲህ ምርጫ እየተከናወነ ከ12 እስከ 12 ድረስ ይገኛል። እዚያም እኔ በ12 ሰዓት መጥቼ አሁን በደንብ ተስተናግጄ ምርጫውን የማምኝበት በጥሩ ሁኔታ ተሰናችቻለሁ። ሽማግሌዎች፣ ቤተክርስቲያን የምንሄደው ካህናቶች ቅድሚያ ሰጥተው በጥሩ ሁኔታ ሀዛ ዛሬ ሻሊላል ብለናል።
4: ስሜ ባይሞት ጌታውን ይባላል። ነዋሪነቴ በአሶሳ ከተማ የ01 ቀበሌ ነዋሪ ነ ዛሬ የተካሄደው ያለው የምርጫ ድምፅ አሰጣጥን በተመለከተ ዛሬ እንደሚታወቀው ይኸው አሁንም ቢሆን ዝናቡ ያስቸገረን ነው። ነገር ግን መራጩ ሕዝብ ዝናቡም ሳይበግረው በነቂስ ወጦ ድምፁን እየሰጠ ነው ያለው እና እጅግ ነጻነት ያለው ነጻና ፍትሐዊ የሆነ ምርጫ ነው እየተካሄደ ያለው።
5: አመሰግናለሁ። ባንክር ጥበቡ እባላለሁ። ወረዳ 1 ቀበሌ 03 ነዋሪ ነኝ። እንደሚታወቀው ዘንድሮ ምርጫ ከአመዘጋገቡ ጀምሮ በጣም ግልጽና ፍትሐዊ ነበር። ዛሬም እንደምታየው በጠዋት ተነስተን ወረፋችን ጠብቀን ድምፅ ለመስጠት ተሰልፈናል፣ በአሁኑ ሰዓት ማለት ነው። እንደ እውነቱ ከሆነ በጣም ይለያል። ሰው በጠዋት ተነስቶ ይበጀኛል ያስተዳድረኛል የሚለውን ሰው ወይም ፓርቲ ለመምረጥ በጠዋቱ ተነስቶ ዝናብ ውስጥ ተሰልፎ ዝናብ ሳይገድቦ ድምፁን ለመስጠት ተሰልፎ ድምፁን እየሰጠ ይገኛል።
6: እሺ፣ ስሜ ሸዋ ጫሌ ይባላል። አሶሳ ከተማ ነዋሪ ነኝ ማለት ነው። ያው የምርጫው ድባብ ያው ህዝቡ ዝናብ ምንም ሳይበግረውም ብርዱም ሳይበግረው በጠዋቱ ተነስቶ ለመምረጥ ተዘጋጅተዋል። እኔም በበኩሌ በጠዋቱ መጥቼ የራሴን አስተዋጽኦ ወይ ደግሞ ሀገሬ የሚመራ ፓርቲ መርጬ ወጥቻለሁ ማለት ነው። ባለፈው የ6ኛው ላይ ያው አብዛኛው መራጮች በጊዜ ቢመጡም የቁሳቁሶች ባለመሟላት አንጻር የተቋረጠበት ሁኔታዎች አጋጥሞ ነበረ። በአሁኑ ሰዓት ግን ከሁለት ቀን በፊት ቁሳቁሶችን ተሟልቶ በጊዜ ሁሉም ነገር አጠናቆ በሰላም መርጦስ ህዝቡ ለመግባት እየተዘጋጀ ነው ማለት ነው።
7: ስሜ ታምራት ዳግም መስፍን ይባላለሁ። በማለዳ ነው መተን የተሰለፍ ነው። አገራዊ ምርጫ ለ7ኛ ዙር ይጠቅመናል፣ ይበጀናል የምንለውን ለመምረጥ እንደምታየው ዝናቡ ምኑ ሳይታክተን መተን ተሰልፈን ሰልፋችንን እየተጠባበቅን እንገኛለን። በነጻነት በኩራት ወጥተን የምንፈልገውን ሰው ይበጀናል፣ ነገ ከነገ ወደ አገሪቷን ሊመራ ይችላል፣ ህዝቡን ሊያስተዳድር ይችላል ብለን የምናምነው ለመምረጥ ዝግጁ ሆነን ነው የመጣ ነው። ህዝብ መመርጦ መንግስት መንግስት ይሆነኛል ብሎ የሚመርጠው መንግስት

0: ጸጥታው በእኩልነት እንዲያስተዳድር በተለይ በወጣቱ ዙሪያ ላይ ደግሞ ያለው መንግስት በደንብ አደራጅቶ ብዙ አገር ወጣቶች ስራ ፈቶች አሉ። እነሱን ወደ ስራ መመለስ ማደራጀት ይጠበቅበታል ብለን በተስፋ እንጠባበቃለን።
1: ዳንኤል ጫሊ ነው የምባለው። አሶሳ ከተማ ወረዳ 1 ቀበሌ 3 ነዋሪ ነኝ። እንግዲህ ዛሬ ያው ማለዳ ነው የተነሳ ነው 12 ሰዓት ላይ ዝናብ ነበረ። ያ ዝናብ እንኳን አላገደንም። ምክንያቱም ለአምስት ዓመት ሀገሪቱን ይመራል ወደ እድገት ጎዳና ያመጣታል የምንለውን ያስተዳድራታል የምንለውን ካሉት ከተፎካካሪ ፓርቲዎች ያው ይሆናል የምለውን ለመምረጥ ነው ተሰልፈን ነው ያለ ነው። ዝናብን ሳንፈራ ሁሉም በነቂስ ወጥቶ እየመረጠ ነው። ያው ሰላማዊ በሆነ መንገድ ምርጫው እየተካሄደ እንደሆነ ነው ያው የሚታይ።
2: ስሜ አስናቀ መኮንን እባላለሁ። ውሃ ምርጫ ጣቢያ 03 ቀበሌ ምርጫ ጣቢያ ኃላፊ ነኝ። እንግዲህ እንደሚታወቀው 7ኛው ሀገራዊ ምርጫ ነው እየተካሄደ የሚገኘው። የምርጫ ሂደቱ እንግዲህ ጠዋት 12 ሰዓት ነው የጀመርነው እስከ ምሽቱ 12 ሰዓት ድረስ የሚቀጥል ይሆናል ማለት ነው። ስለዚህ ያው እንደምታየው ሁሉም መራጮች በነቂስ ወጥተው ተሰልፈው ድምፅ እየሰጡበት ያለ ሁኔታ ነው ያለው። እስካሁን ምንም ያጋጠመን ችግር የለም። በጥሩ ሁኔታ ነው ድምፅ እየተሰጠ ያለው ማለት ነው። እስካሁን ያለው እጅግ በጣም በአማረ ሁኔታ ዝናብ ሳይበግራቸው ብርድ ሳይበግራቸው እንደምታየው ቁመው ድምፃቸውን እየሰጡ ያለበት ሁኔታ ነው ያለው። እጅግ በጣም ጥሩ የምርጫ ሂደት ነው እየተካሄደ ያለው።
3: ከአሶሳ ወደ ደሴ እናልፋለን። የደሴና አካባቢው አመራጮች ምን አሉ? ሸዋ
4: እንግዲህ በአማራ ክልል ደሴ ከተማና አካባቢው ዛሬ 7ኛው ሀገራዊ ምርጫ የተከናወነ ሲሆን በአንዳንድ አካባቢዎች የተኩስ ድምጽ ቢኖርም መራጮች ከማለዳ 12 ሰዓት ጀምሮ በነጻነት ድምጽ መስጠታቸውን ገልጸዋል። ኢሳያስ ገላው አነጋግሮ ልኮልናል።
5: 7ኛው ሀገር አቀፍ ምርጫ ዛሬ ሲከወን ከማለዳ 12 ሰዓት ጀምሮ በአማራ ክልል ደሴ ከተማ ድምጽ ለመስጠት ብዙዎች ወደ ምርጫ ጣቢያ ምርተዋል። 110 የምርጫ ጣቢያ በደሴ የምርጫ ክልል ሲኖር የምርጫ ሂደቱም ይህ ዜና እስከተጠናቀረበት ጊዜ ድረስ እንደቀጠለ ነው።
6: ምርጫው ያው 12 ሰዓት መጥቼ መርጫለሁ። ይጠቅመኛልና ለሀገሬ ይሆናል የሚለውን ፓርቲ መርጫለሁ። ጥሩ ሂደት ላይ ነው ያለው። ያው እንደምታውቁት ለሴትም ጥሩ በቃ ለሴት መብት ይከራከርልኛል ይሆንልኛል ያልኩትን ፓርቲ መርጫለሁ።
5: ገዢው ፓርቲ ብልጽግና ለህዝብ ተወካዮች ምክር ቤት በማይወዳደርበት ኩታበር ወረዳ የሚወዳደሩት የአብኑ ተወካይ አቶ የሱፍ ኢብራሂም የምርጫውን ሂደት ለማስተጓጎል በርካታ ጥረቶች ቢደረጉም ህዝቡ ድምጹን በሚገባ ተጠቅሞበታል ይላሉ።
7: እንደምታውቁት ሰሞኑን የምርጫው ሂደት እንዳይሳካ በዓለም አቀፍም በአገር አቀፍም ደረጃ ከፍተኛ ርብርብ ይደረጋል። ማህበረሰቡ ደግሞ በዚህ ደረጃ ሞቢላይዝ አድርጎ ይህንን ለማክሸፍ የሚያደርገው ከፍተኛ እንቅስቃሴ ነውና ይሄ ማህበረሰብ ሊመሰገን ይገባል። ዙሪያውን በተለያየ ኃይል እየተዋከበ ግን በምርጫ በድምጽ ነው ውጤት መንግስት መሰረተው በድምጽ ፍላጎቴን እገልጻለሁ ብሎ ከሌሊት ጀምሮ አመራሩም የምርጫ ቦርድ ሰራተኛውም አጠቃላይ የማህበረሰብ ክፍሉም ሴት ወንዱ እንደምታየው እናቶቹ ሁሉ እዚህ ተገኝተው ነው ምርጫው እየተካሄደ ያለው።
5: በሰሜን ወሎ ዞብል ከተማ ነዋሪ የሆነው ወጣትም በዞብል ምርጫ ብንከውንም በእኛ ቅርብ ርቀት ግን ተኩስ ይሰማናል ሲል ነው የሚናገረው።
8: ምርጥ ነው ያለው ሬሽን እኛ እንደመረጥ ነው። ሌላ ቦታም ተኩስ አለ ጸባለ
5: እዛ እናንተ አካባቢ ተኩስ አለ
8: መረጭ ይላል። እንግዲህ ያው ቀዩ ጋር ላይ ምንደፈራ ይሰማል መሰባቱ ግን ስለለመር ነው ምንም ደርስ አርግ ነው ብየቀን ስለ
5: በሌላ በኩል የወሎ ዲሞክራሲያዊ ፓርቲ በደሴ ከተማ የህዝብ ተወካዮች ምክር ቤት ተወካይ የሆኑት አቶ ዳውድ መሐመድም በደሴ ከተማ ከነበሩ አንዳንድ ችግሮች በስተቀር ምርጫው ጥሩ ሂደት የታየበት ነው ይላሉ።
9: በጣም ደስ የሚል ነገር ነው ያዩት። አንዳንድ ቦታዎች ላይ ጥሩ ነው የምርጫው ሁኔታ እንደው ትንሽ ለውጥ አለው ብለን እናስባለን። ከዚህ ከነበሩት አሁን ውስጥ ላይ ህዝቡ በነጻነት እየመረጠ ነው። አሁን እዚያ አካባቢ ያው አንዳንድ ነገር ትንበሉ እንጂ ህዝቡ በነጻነት ነው እየመረጠ ያለው። እንደዚህ ነው እንደዚህ የሚል አሁን የለም ከአንዳንድ ቦታዎች ውጭ ማለት ነው።
5: በተመሳሳይ ነጻነትና እኩልነት ፓርቲ የደቡብ ወሎ ዞን ሰብሳቢ የሆኑት አቶ አያሌ ወሌ በተወዳደርንበት የወግዲ ምርጫ ክልል በሁለት ቀበሌዎች ላይ እክል ገጥሞናል ይላሉ።
10: በጸጥታ ምክንያት ተቋርጧል። 01 02 03 የሚባሉ ቀበሌዎች ቁመዋል።
5: የት?
10: ወግዲ 02 አባዶ እና 03 አበይ። እነዚህ ገና ሲተኮስ ወደ ከተማ ሲተኮስ ነው አመራሮቹ በቃ ሂዱ የጸጥታ ስጋት አለ ብለው ተበትነው ካርዳቸውን ሰብስበው መራጩ ቤቱ ገባ። እነሱ ምርጫውን አከናውነዋል።
5: በደሴ ከተማ ለክልል ምክር ቤት የሚወዳደሩት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ የተካሄደው ምርጫ ፍጹም ፍትሐዊ ነበር ሲሉ ይገልጻሉ።
11: ነጻ ፍትሐዊና ዲሞክራሲያዊ በሆነ አግባብ ድምጼን ሰጥቻለሁ ማለት ነው። ይህ በመሆኑ እጅግ በጣም ደስተኛ ነኝ። ኢትዮጵያ የምትፈልገውን መንግስት በህዝብ የተመረጠ መንግስት ለማቋቋም እየመረጠች ትገኛለች። ህዝቡም ባየሁት በተመለከቱ መሰረት በነጻነት ፍጹም በሆነ ዲሞክራሲያዊ አግባብ ድምፁን እየሰጠ ይገኛል ማለት ነው። ይሄ በመሆኑ በጣም ደስተኛ ነን። አካባቢውም ከምንም በላይ በጣም ሰላም ነው።
5: ለዶቼ ቬለ ዘገባም ኢሳያስ ገላው።
4: እንግዲህ ካማራ ክልል ደሴ ያለውን ሁኔታ ሰማን። ወደ ኦሮሚያ ክልል እንሻገር ዮሐንስ።
3: የአዳማ ወኪላችን ሲዩም ጌቱ የአዲስ አበባ ወኪላችን ሲዩም ጌቱ ወደ አዳማ ተጉዟል። እንግዲህ መራጮች ምርጫውን የሚያሸንፈው ፓርቲ ሰላም ፍቅርና አንድነት እንዲያሰፍንልን እንሻለን ሲሉ ገልጸውለታል። ዝርዝሩ ከጥሎ ይቀርባል።
12: ለውጥ እድገት መተሳሰብ ፍቅር የሚያመጣ መንግስት ምርጫውን አሸንፎ አገሪቱን ስመራ ማየት ምኞታቸው መሆኑን ገልጸው አስተያየታቸውን ለዶች ቬለ የሰጡ በለጠ ወልዴ የተባሉ የአዳማ ምርጫ ክልል አንድ መራጭ ናቸው። ግዛቸው ገመቹ የተባሉት መራጭ ተመሳሳይ አስተያየት ሰጥተዋል።
13: ሰላም፣ ለውጥ፣ እድገት፣ ፍቅር፣ መተሳሰብ የሚያመጣ መንግስት እንዲኖር ምኞቴ ነው፣ ጸሎቴ ነው።
14: ሰላምን አንድነትን የሚያመጣልኝ መንግስት ነው።
12: በኢትዮጵያ ከ80ዎቹ ወዲህ በተካሄደው ሁሉ ምርጫዎች ላይ በመራጭነት ተሳትፈው ዛሬም ለ7ኛው ምርጫ መራጭነት ተሳትፎ ማብቃታቸውን ገልጸው አስተያየታቸውን የሰጡ ገረሱ ኦዳ በፊናቸው
15: ዛሬም አገሪቷ ቆራጥ መሪ ያስፈልጋታል። በትክክል አገሪቷን የሚመራ አገሪቷን የሚያሳድግ ለአገሪቷ ለህዝቡ መፍትሄ የሚሰጥ መሪ እንደሚመረጥ ፍላጎት አለኝ። አንዱ አንዱን እንዲህ ሳይል ወድሻለሁ ወድሃለሁ እንዋደዳለን ተብሎ ነው ወደዚህ ማምጣት የሚቻለው።
12: ዶቼቬሌ የአዳማ ከተማ ውስን የምርጫ ጣቢያዎች ላይ እጅግ የበዛ የመራጮች ተሳትፎ ተመልክቷል። በተለይም አንዳንድ የምርጫ ጣቢያዎች ላይ ከማልዳው እስከ እኩለ ቀን ሰልፉ እጅጉን ከባድ ሆኖም ተመልክተናል። በዚሁ የረጃጅም ሰልፍ ከባድ ተጽዕኖና የምርጫው ተስፋ ላይ መራጮች አስተያየታቸውን አጋርተዋልም።
13: አሁን ከመጣው ከሁለት ሰዓት በላይ ሆነኛል። ለሶስት ሩብ ጉዳይ ነው። እስካሁን ሰልፉ በጣም ብዙ ነው። ከዛ የተነሳ መቆም አቅቶናል። ሰው ለማምረጥ እንደፈለገ ይኸው በጠዋት መጥቷል። ፍጥነት ግን ይጎላል።
16: በጣም ጥሩ ነገር ነው የምጠብቀው። የሚሆነኝን ለመምረጥም ነው በጠዋት የመጣሁት።
17: ለሀገሬም ለሚመጣውም ትውልድ ይጠቅማል ብዬ ስላሰብኩኝ ለዛ የሚጠቅመኝ ፓርቲ መርጫል።
12: በአዳማ በሶስት የምርጫ ክልሎች ተከፍሎ በተካሄደው በዛሬው ምርጫ ገዢው ብልጽግና ፓርቲን ጨምሮ 7 የፖለቲካ ድርጅቶች ተሳትፎ ማድረጋቸው ታውቋል። ከተፎካካሪ የፖለቲካ ድርጅቶች ውጭ አንዱ የሆኑት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካይ እብራሂም አለኔ እንዳሉት
18: የ7ኛው ምርጫ የተረጋጋ ምርጫ ሆኖ እስካሁን ድረስ እያየሁት የታዘብኩት ይህንን ነው። ኢትዮጵያ መርጣለች የሚለው ነው ውስጥ ያለው።
12: የአማራ ብሔራዊ ንቅናቄ አብንን ወክለው በኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ላይ የሚፎካከሩት እጩ ሀብታሙ ተሰማ በፊናቸው
19: ከጠዋት 12 ሰዓት ጀምሮ እስካሁን ሰዓት ህዝባችን በነቂስ ወጥቶ ያለምንም ችግር የፈለገውን ፓርቲ ለአምስት ዓመት ይመራኛል የሚለውን ካርዱን እየሰጠ ይገኛል። ይህ አሰራር ከድሮ ለየት የሚያደርገው አንደኛ በቴክኖሎጂ ላይ መንተራሱ፣ ሁለት የእትማቱ በተለይ ህዝባችንን ያለፈው ስድስተኛ ሀገራዊ ምርጫ ሲያደናብር ነበር። የአሁኑ ግን ስናየው በጣም ግልጽ የሆነ ለህዝባችን ምንም ማስቸግር ምልክት አድርጎ መርጦ የሚሄድበት ሁኔታ ተመቻችቷል። በዚህ በምርጫ አካባቢ ከታዛቢዎች ጀምሮ፣ ከአስተባባሪዎች ጀምሮ፣ ከጸጥታው ጀምሮ የተካሄደው ያለው ምንም በህዝባችን ላይ ብዥታ የሚፈጥር አይደለም።
12: አቶ ሀብታሙ አብን በኦሮሚያ ክልል ብቻ በ16 የምርጫ ክልሎች ውስጥ ተፎካካሪ እጩዎችን እንዳስመዘግበም ለዶይቼ ቬለ ተናግረዋል። የትብብር ለኢትዮጵያ አንድነት ተቃዋሚ የፖለቲካ ድርጅት ተወካይ ተድላ በቀለ እንደተናገሩትም
20: መስተንግዶ ጥሩ ነው፣ ለኔ እንዳየሁት ጥሩ ነው። ሰውም ተሰልፎ በስነ ስርዓት እየመረጠ ነው ያለው። ሌላውንም የሚያጭበረብሩም የሉም የሚናገሩም የሉም። እንግዲህ እስካሁን እንዳየ ነው፣ የመጨረሻውን አላውቅም። ለአሁኑ ግን ጥሩ ሆኖ ነው ያገኘሁት።
12: የብልጽግና ፓርቲን ወክለው የተወዳደሩት የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ በምርጫ ጣቢያ ተገኝተው ድምፅ በሰጡበት ወቅት ለዶይቼ ቬለ እንደነገሩትም
21: በሁሉም ምርጫ ጣቢያዎች ህዝብ ባለሊት ወጥቶ ድምፅ ለመስጠት ዝግጅትነቱን አሳይተዋል። ተስፋ የሚሰጥና ህዝቡ ዲሞክራሲን ለመትከል ነጻና ዲሞክራሲያዊ ምርጫን ለማካሄድ የህዝቡ ተሳትፎ ከፍተኛ መሆኑን ያየ ነው ማለት ነው።
12: ለዶይቼ ቬለ ከአዳማ ለተጠናቀረው ዘገባ ስዩም ጌቱ ነኝ።
3: ከአዳማ ወደ ሐዋሳ ተመልሰናል። ሽዋ ቀጣይ ዘገባ ምን ይላል?
4: ከ2.2 ሚሊዮን በላይ ነዋሪዎች በመራጭነት በተመዘገቡበት የሲዳማ ክልል መራጮች ድምጻቸውን መስጠት የጀመሩት ማልደው ነው። የሐዋሳው ወኪላችን ሸዋንግዛ ወጋየው ያሰባሰበው የመራጮች አስተያየት እንደሚከተለው ይቀርባል።
22: ዛሬ በጣም አሪፍ ነው፣ ደስ በሚል ነው። ያው ግርግር የለም፣ ምን የለም፣ የሚያስጠላን ነገር የለም። ደስ ይላል። ያው ይሆነኛል፣ ይበጀኛል፣ ያስተዳድረኛል የምለውን መርጬ እየወጣሁ ነው።
23: ምርጫው አሪፍ ነው፣ ምንም ችግር የለበትም። ያው ከነ ልጄ ገብቼ መርጬ ነው የወጣሁት። ያጋጠመኝ ነገር ምንም የለም፣ የፈለግኩትን መርጬ ትቼ ወጥቻለሁ።
24: ምርጫው ጥሩ ነው። ምንም ችግር ያጋጠመን ነገር የለም። የተሻለ ነው ከባለፈዎቹ። ብዙ ሰውም አልበዛም። በጠዋት ነው የመረጥኩት። ምርጫዬን እንግዲህ መርጫለሁ። ውጤቴን ደግሞ ተከታትዬ ማየት ፈልጋለሁ። ማየት አለብኝ ደግሞ።
25: ምርጫችንን ደስ በሚል ሁኔታ ምንም ሳንቸገር በጥሩ ሁኔታ ደስ በሚል ሁኔታ መርጬ ወጥቻለሁ። ነገ ደግሞ ውጤቱን መልካም ውጤት ለማየት እመጣለሁ።
0: ምርጫ ለመምረጥ ነው። ቤት ልጄን ይዤ ነው የመጣሁት። ቤት የሚይዝልኝ ሰው ስላልነበረ እዚህም ስመጣ ጥሩ ነበረ፣ ወረፋም አልነበረውም። ያው ምርጫዬን መርጬ ወጥቻለሁ። ነገ ደግሞ ውጤትም መጥቼ ማየውናል።
1: አስቀድመን በውስጤ ይዤ ያለሁን አሁን በተግባር አድርጌ ጨርሼ መርጬ የወጣው ነኝ።
25: እዚህ የተገኘሁት ይሆነኛል፣ ያገለግለኛል፣ ይጠቅመኛል ያልኩትን ልመርጥ መጥቼ ይሆነኛል ያልኩትን መርጬ በመሄድ ላይ ይገኛለሁ።
2: የምፈልገውን ፓርቲ መርጬ እየወጣው ነኝ። ቦታውም ያየውኝ ነገር ቢኖር አቅመ ደካማዎች ሲመጡ አስተባባሪዎች ሲያስቀድሙና ሲያስተባብሩ የነበሩት በጣም ጥሩ እንደሆነ ነው የተገነዘብኩኝ። በቀጣይም ያው ያለውን ውጤት መርጬ ነው ወጥቼ ያለውን ውጤት በቤቴ ሆኜ የሚከታተለው ይሆናል ነው።
25: ዛሬ ምርጫዬን አገርን ማስተዳድረኝን አይቼ ሊሆነኛል ብዬ ያልኩትን መርጫለሁ።
6: ቀጣይ የበለጠ ለዚህ ህዝብ ስራ መስራት ይጠበቃል። በሰላም ላይ መስራት ይጠበቃል። በልማት ላይ መስራት ይጠበቃል። ህብረተሰቡ ፍላጎት መሟላት አለ። በተለይ ወጣቱስ የተማረው ኃይል አለ። በእነሱ ላይ ስራ መስራት ይጠበቃል። ከመንግስት
7: የተመረጠው ህዝቡንም ያለውንም ነገር ኑሮንም ኢኮኖሚንም አስቦ አይቶ እንዲረደን እንዲያስብን ነው የምንፈልገው። አሁን ምርጫ አሪፍ አካሄድ እየሄደ ነው። በዚህ ይቀጥል። የሚመረጠው ደግሞ ድሃውን አንስቶ የተቸገረውን አይቶ የተራበውን አይቶ ምድረ ባዳ ለሜዳ ላይ የወደቀውን አይቶ ጠግኖ እንዲያነሳ ነው የምንፈልገው ነው እና እግዚአብሔር ይርዳው።
8: ትልቁ ነገር ሰላም ነው። ሴቷም እንደ ሴትነቷ ገብታ ልጆቿን የምታሳድገው። ብዙ ጉዳት የምደርሰው በሴቶች ላይ ስለሆነ ቅድማ በሰላምና ጸጥታ ላይ ትኩረት ተሰጥቶ መሰራት አለበት የምንለው ነገር አለ። ሌላው በኑሮ ደረጃ ያው ሴቶች እየተጎዱ ያሉበት አካባቢ ላይም አሉ። እነሱ ላይም በትኩረት ብሰራለን ትልቅ ለውጥ እናመጣለን።
26: ስድመርጥ ቢበጀን መንግስት ብለን ነው መረጥ ነው። ያ መንግስት የተመረጠው ደግሞ ለህዝብ ጆሮ ያለው እንደሆን ነው የሚመኘው። ያ ብዙ አንዳንዴ ሲመረጡ መስማት ክፍተት ይኖራል እና የአሁኑ መንግስት ደግሞ እኛ የመረጥ ነው እንዲህ በዚህ ወተን ይበጀናል ያለው መንግስት እንደ ድል የሚያልፍ መንግስት ጆሮ ያለው ሆኖ ህዝቡን የሚያዳምጥ እንዲሆን ነው።
4: እንግዲህ የደቡብ አካባቢ ነዋሪዎች ይሄን ይላሉ። አሁን ደግሞ ፊታችን ወደ ምስራቅ እናዞር።
3: ዛሬ ሲካሄድ በኋላው ጠቅላላ ምርጫ በድሬዳዋ ድምጽ ሲሰጡ ዶች የበለካን የምርጫውን ሂደት ግርግርና ወከባ ያልታየበት ሰላማዊ ነው ብሏል። መሳይ ተክሉ ዝርዝሩን ያቀርባል።
27: ዛሬ ሲካሄድ በኋላው ሰባተኛው ሀገራዊ ጠቅላላ ምርጫ በድሬዳዋ ድምጽ ሲሰጡ ዶች በለካ አነጋግራቸው አስተያየት ሰጪዎች መካከል አቶ ብርሃኑ ስሜና አቶ ዘይኑ መሐመድ የምርጫውን ሂደት ግርግርና ወከባ ያልታየበት ሰላማዊ ነው ብለዋል።
28: ምርጫው ያው ከሌሊት ጀምሮ ሰልፍ ተጥቀን መርጠን አሁን ወጥተናልና ያለው ድባብ ደስ የሚል ነው። የተረጋጋ ፍጹም ሰላማዊ ነው እና ከዚህ በፊት ከአንዴም አራት ጊዜ ምርጫ ላይ መርጫ አለው እና በተለይ ያሁኑ ፍጹም ሰላማዊ ነው፣ ደስ የሚል ነው። የትኛውም አይነት ግርግርም ጩኸትም የለበትም።
29: ምርጫው እንግዲህ በጣም ጥሩ ነው፣ ሰላማዊ ነው። ምንም ወከባ የለውም። የፈለግከውን ይሆነኛል፣ አንድ ሰው ይሆነኛል ብሎ የሚያስበውን ሊያዋጣኝ ይችላል የሚለውን እንግዲህ የመምረጥ እንትን ሁኔታ የተስተካከለበት ሁኔታ ነው ያለው። መጣን እንግዲህ በበኩሌ ይሆነኛል ብዬ ያሰብኩትን መርጫለሁ።
27: ዶቼ ቬለ በድሬዳዋ ምርጫ ክልል አንድ ያነጋገራቸው አቶ አምባቸው ካሴ በቂ መረጃ ተሰጥቷቸው በግልጽነት መምረጣቸውን ተናግረዋል።
30: እኔ አሁን ባየሁት ምርጫ የተሻለ ነው። በግልጽ መመሪያ ይሰጣሉ። ታዛቢዎችም አስመራጮችም በቦታቸው ላይ ተቀምጠው ከማየት ውጭ ሌላ ነገር እንቅስቃሴም ሲያደርጉ አላየውም። በትክክል ቦታቸውን ይዘዋል። አስመራጮችም እንደዛው ነው። የክልልና የሕዝብ ተወካዮች እጩዎች አሉ። እሱን በሚስጥር ቦታው ላይ ሄጄ በትክክል ቲክ አድርጌ ቦክስ ውስጥ ጨምር ያለው። ስለዚህ በዚህ ሂደት ውስጥ ምንም ነገር ያየሁት ነገር የለም፣ ግልጽ ነበር።
27: የ74 ዓመት እድሜ ባለጠጋው አቶ ሚሊዮን መንግስቱም የምርጫውን ሂደት ለእኔ ልዩ ነው በማለት ገልጠውታል።
31: ይህኛው እጅግ ዘመናዊ ነው እና ምንም ግርግር የሌለበት ከማንኛውም ጊዜ ብቻ ይሄ በተለይ እንትን ነው፣ ለእኔ ልዩ ነው። ዲሞክራሲን ብልጭታውን ያየሁበት ምንም ጭቅጭቅ የሌለበት እና በቃ እንደዛ ነው። ከአራቱም ካየሁት ጊዜያቶች በሙሉ ይሄኛው በጣም የተለየ ነው።
27: ምንድን ነው ለየት ያለ ቦታ?
31: ለእኔ ለየት ያለብኝ አንያ ግርግሩ የለም። ይሄ ይሄኛው ፓርቲ ይሄኛው ፓርቲ ይሄኛው ፓርቲ ተብሎ እንትን የተባለ ነገር የለም። ዝም ብሎ ሲወርድ ሲወርድ ሲዋር ከመጣው ነገር በጣም ለየት ያለ ነው። ይሄ
27: በምርጫ ጣቢያ ድምጽ ሲሰጡ ያገኘናቸው የድሬዳዋ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ዮናስ በትሩ በበኩላቸው የምርጫው ሂደት ሰላማዊ መሆኑን መመልከታቸው ገልጠዋል።
5: እንግዲህ በከተማችን እኔ እንደ ፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢነቴ ሁሉም ጋር የሮጥኩኝ ያለውን ሂደት እየተከታተልኩ ነበርና አዲስ ከተማም ደጋሃሬም ሄጃለሁ፣ ከዚራም ሄጃለሁ። እዚህ ያለሁበት ቀበሌም ላይ ያለው የምርጫ ሂደት ሰላማዊ ነው። ህዝቡ በሰላማዊ መንገድ የሚፈልገውን ይበጀኛል የሚለው እየመረጠ እንዳለ ነው እየተረዳን ያለ ነው። እኔ አጠቃላይ የ2018 ግንቦት 24 እየተደረገ ያለው ምርጫ ሰላማዊና በፍላጎት ሰው በፍላጎቱ ምርጫውን እያከናወነ እንዳለ እየታዘብኩ ነው።
27: ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
4: አድማጮች ምርጫ 2018ን የቃኙ ዘገባዎቻችንን ያስተናገደው ልዩ ዝግጅት የስካሁኑ ነበር። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች ቬለ ነው። የማህበራዊ መገናኛ ዘዴውን በሚመለከት የህዝብ አስተያየትን ለመቃኘት ባልደረባችን ፀሐይ አጠገባችን ትገኛለች። ፀሐይ እንግዲህ አድማጮቻችን በፌስቡክ የሚከታተሉን ፍትህ ለፌስቡክ አድማጮች ብለዋልና ማህበራዊ መገናኛውን ስትቃኙ ውለሻል። እስቲ የተሰጡ አስተያየቶችን አጋሪን።
1: እንግዲህ ሸዋዬ እውነት ነው፣ ያው 54 ሚሊዮን በላይ መራጮች ይሳተፉበታል የተባለው 2018 ምርጫን በተመለከተ የማህበራዊ መገናኛ ዘዴዎች ሞቅ ያለ ክርክር ሲያደርጉ ነው ያረፈዱት። የኛም ፌስቡክ ከ500 በላይ ሰዎች አሁን በቀጥታ ስርጭት እየተከታተሉን ነው። ዩቲዩብ ላይ ወደ 1000 የሚጠጋ ሰው እያየን ነው በዚህ አጋጣሚ። እና እንደውም አንዳንዶች መሬት ላይ ካለው ክርክር ይልቅ የማህበራዊ መገናኛ ዘዴዎቹ ክርክር ምርጫው ላይ ሞቅ ብሏል የሚል አስተያየትም ተሰጥቷል። እንግዲህ ክርክሩ ነቀፋም ድጋፍም ያለው ነው። በሁለት መልኩ ነው ያየሁት። አንደኛው የተራ ዜጎች ምን አሉ የሚለውን፣ ሌላውም ደግሞ ባለስልጣናትም ዛሬ ብዙ የጻፉ ስላሉ ከነዛ ውስጥም የተወሰኑትን አይቻለሁ። እንግዲህ
0: እስቲ እንደው የህብረተሰቡን ድምፅ እንስማ መጀመሪያ።
1: አዎ ህብረተሰቡ እንግዲህ እንዳልኩሽ በድጋፍም በተቃውሞም በትችትም የታጀበ ነው አስተያየቱ በአብዛኛው። እና በድጋፍ መልኩ ምርጫው ተከናውኗል፣ ኢትዮጵያ እየመረጠች ነው፣ ምርጫችን ሰላማችን የሚሉ አሉ፣ መንግስታችንን ለአምስት ዓመት እናጸናለን፣ ወደፊትም ደግሞ ሰላምና ይሄ የስራ አጥነት ችግር ይፈታል ብለው ተስፋ የሚያደርጉም አብዛኞቹ በመልካም ምርጫውን የሚያነሱ አሉ። ከዛ ወጣ ስንል ደግሞ እንግዲህ አድማጮቻችን እንዲረዱት የምንፈልገው የማህበራዊ መገናኛ ዘዴ ቃላቶች ያው ከመደበኛው ይለያሉ፣ በዛ አውድ እንዲረዱት የማቀርበውን ነገርና አንዳንዶቹ ምንድን ነው የሚሉት፣ ሌላ አምስት የጨለማ የስቃይ ዓመት ልናስቀጥል ነው ወይ? ይሄ ምርጫ አይደለም የሚሉ አሉ። ሌላ የእገታና የመፈናቀል ዓመታት ለምን ይቀጥላል የሚሉ አሉ። እንደምታውቂው ሰው እንዴት ከራሱ ጋር ይወዳደራል? ብርቱ ተቃዋሚ የለም የሚሉም አሉ። ተፎካካሪ የለም የሚሉም አሉ። አንዳንዶቹ ደግሞ ታዛቢ እንግዲህ በዚህ ዓመት የውጭ ታዛቢ ዝቅተኛ ነው፣ በኢትዮጵያ ምርጫ 2018 ወደ 55 የሚጠጉ የሀገር ውስጥ ታዛቢዎች ናቸው ያሉትና ታዛቢ በሌለበት እንግዲህ የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ታዛቢዎች አሉ፣ ግን እንደ በፊቱ የአውሮፓ ህብረትም ሌሎች ታዛቢዎች ስለሌሉ እሱንም የነቀፉ አሉ። ምርጫው ታዛቢ በሌለበት የተካሄደ ነው የሚሉ አንዳንዶችም ሰልፉን ያማረሩ አሉ። ሰዓቱ አንሷን ያሉ አሉ። እንደውም አሁን ምርጫ ቦርድም አራዘመው ይህንን ሰምቶ ይመስለኛል። የማህበራዊ መገናኛ ዘዴ ጦርነቱ እዛው እየመረጡም ተሰልፈውም ስለሚጽፉ እዛ ያለውን ነገር ሰምተናል። ሌላው ወደ ባለስልጣኖቹ ስንመጣ እንግዲህ የመጀመሪያው ጠቅላይ ሚኒስትር ዶክተር አብይ አህመድ ያው በሻሻ ተገኝተው ኦሮሚያ ክልል መርጠዋል። እሳቸው የጻፉትን አላየሁም፣ ግን አሉ የተባለው ከመራጩ ይልቅ ተመራጩ ያሳስበኛል ብለው ህዝቡን ማመስገናቸውን አይተናል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም በንፋስ ስልክ ላፍቶ ምርጫ ጀነራል ጃጋ መኪሉ ምርጫ ተገኝተው መርጠዋል። እሳቸውም ኢትዮጵያ እየመረጠች ነው፣ እኔም መርጫለሁ፣ ህዝቡ ገብቶታል ብለው አመስግነዋል። የጠቅላይ ሚኒስትሩ የማህበራዊ አማካሪ ዳንኤል ክብረት እንዲሁም እሳቸው በግጥም ነው ያመሰገኑና ብዙዎቹ ሲቀባበሉት ነበር የእሳቸውንና እሳቸውም ያው ጽንፈኛ ያሉት ኃይል ማፈሩን ግን ህዝቡ ገብቶት መርጧል የሚል ነገር ጽፈዋል። ሌላው የምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም ብዙ ሰዎች እንትን ያሉት ነው። እሳቸው በባህር ዳር ከተማ ግሻባይ የሚገኘው ህዳሴ ምርጫ ጣቢያ ነው የመረጡት። ከ54 ሚሊዮን በላይ ዜጎች መንግስታቸውን ሊያጸኑ ከቤት ሲወጡ ፀሐይ አልቀደመቻቸውም ብለዋል። እንኳን ወደ ምርጫ ጣቢያ ወደ አድዋም ተመናል ብለው ነው የተመሙት የሚል አስቀምጠውበታል። ግን ከታች እሳቸውን የሚነቅፉም የሚደግፉም እንዳልኩሽ በርካታ አስተያየቶች ነበሩ። አድዋ እና ይሄ ምርጫ አይወዳደርም የሚሉ አሉ። አንዳንዶች ደግሞ በትክክለኛ ምሳሌ ተጠቅሷል የሚሉ በርካታ አስተያየቶች ናቸው ያሉ። ግን ሰዓት እያየሽ ነው እና በዚህ እንቋጨው። በአጠቃላይ ግን ሞቅ ያለ ክርክር እየተደረገ ነው ያለ።
0: አሁን አንቺና እኔ እየተነጋገርን ለራሱ በአይነት ነው አስተያየት እየወረደ ያለው እዚህ ፌስቡክ ገጽ ላይ። ሁሉንም ማንበብ አይቻልም። የምትከታተሉንን ሁሉ
1: ሌላ ሸዋዬ አንድ አካል ጉዳተኛም በጣም ሲዘዋወር የነበረ ሁለት እጅ የሌለው ግን ባፉ እየመረጠ የነበረ ወረቀት ያዘ በጣም ሲዘዋወር ያየሁት ብዙ አስተያየት የተሰጠበት ነው።
0: እንግዲህ መልካም ውጤት እንመኛለን። ምርጫ 2018 በዛሬው ዕለት ተካሂዷል። ውጤቱን በቅርብ እንሰማው ይሆናል። ለዛሬ ልዩ ዝግጅታችን በዚሁ አበቃ። ነገ በተመሳሳይ ሰዓት እንገናኛለን። ደህና አምሹ፣ ደህና ደሩ።